0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ነሐሴ 1 ቀን 2018 ዓ.ም ተመረጠ። ጤና ይስጥልኝ አድማጮቻችን፣ እንደምን አመሻችሁ። ለዓለም ዜና ነጋሽ መሐመድ፣ ዝግጅቱን በመምራት ደግሞ ሂሩት መለሰ። በቀጥታ ስርጭት ስቱዲዮአችን እንገኛለን። እስከ ፍጻሜው አብራችሁን ቆዩ። ስርጭታችን በሳተላይት በኢትዮሳት ኤንኤስኤስ 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። ትራንስፖንደሩ MEH 01 ወይንም EAH 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙናላችሁ። ስርጭቱን በቀጥታ በፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ ብላችሁ በመግባት ተከታተሉ። በተሰቡኑ ለሌሎችም አጋሩ። በአንድ ሰዓቱ ቆይታችን የዓለም ዜና፣ የዜና መጽሔት እንዲሁም ሳምንታዊው የወጣቶች ዓለም ዝግጅት ይቀርባሉ። በሀገራዊ ምክክር ጉባኤው ላይ የሚሳተፉም የማይሳተፉም ፓርቲዎች ስለ ሂደቱ የሰጡት አስተያየት፣ አሳሳቢው የሙስና ሻጥር በኢትዮጵያ፣ በስውር የአገር ማፍረስ ሴራዎች ተጠርጥረው ዛሬ ፍርድ ቤት የቀረቡ ፖለቲከኞች ለነሐሴ 11 መቀጠራቸው፣ በጦርነት ትምህርታቸውን ያቋረጡ ተማሪዎችን ወደ ትምህርት ገበታቸው ለመመለስ የሚደረግ ጥረት፣ እንዲሁም ጥቂቶችን ተጠቃሚ ያደረገው የድሬዳዋ የጋራ መኖሪያ ቤቶች እጣ በዜና መጽሔት ዝግጅታችን ትንታኔ የሚቀርብባቸው ርዕሶች ናቸው። ሳምንታዊው የወጣቶች ዓለም በወጣቶች የበጎ ፈቃድ አገልግሎት ላይ ያተኩራል። በመጪው እሁድ የሚቀርበውን እንወያይም ባጭሩ እናስተዋውቃችኋለን። አሁን ከሁሉ ቀዳሚ ወደ ሆነው የዓለም ዜና ነው የምወስዳችሁ። ነጋሽ ያቀርብልናል።
0: የዲደብሊው ዜና
2: በመጀመሪያ ርዕሶቹን እናስቀድማለን። የኢትዮጵያ መንግስት ሀገርና ህዝብ ጎድተዋል፣ ገንዘብ አጭበርብረዋል፣ በሙስና ተዘፍቀዋል ያላቸውን ከፍተኛ ባለስልጣናቱን ማሰሩን አስታወቀ። የመንግስት ኮሚኒኬሽን አገልግሎት እንዳለው መንግስት የግለሰቦችን ገንዘብ ያጭበረበሩ፣ ገንዘብ በጥቁር ገበያ የመነዘሩ፣ ሸቀጦችን ያከማቹ፣ ያቀቡና የወርቅ ማዕድን በህገወጥ መንገድ ወደ ውጭ የላኩ ያላቸውን ተጠርጣሪዎች ማሰሩ፣ መጋዘንና ተቋማትን መዝጋትና ማሸጉን አስታውቋል። የዩጋንዳ ጦር ኃይል የጋዛን ሰላም ለማስከበር ይሰፍራል ለተባለው ዓለም አቀፍ ሰራዊት ወታደሮች እንዲያዋጣ የሀገሪቱ ምክር ቤት ወሰነ። የጋዛን ሰላም ያስከብራል የተባለው ዓለም አቀፍ ሰራዊት የሚሰፍርበት ጊዜ እስካሁን በውል አይታወቅም። እስካሁን ድረስ ግን ከዩጋንዳ ጋር አራት ሀገራት ወታደሮች ለማዋጣት ፈቅደዋል። ሳውዲ አረቢያ፣ ቱርክና ፓኪስታን የጦር ቃል ኪዳን ስምምነት ተፈራረሙ። የሦስቱ ሀገራት መሪዎች ዛሬ መካ ሳውዲ አረቢያ በተፈራረሙት ስምምነት መሠረት አንዱ ሀገር ከተጠቃ ሦስቱም እንደተጠቁ ይቆጠራል። ስምምነቱ የአካባቢው ወታደራዊ ፍጥጫና ውጥረት ማየሉን የሚያረጋግጥ ነው ተብሏል። ዜናው በዝርዝር። የኢትዮጵያ መንግሥት በሀገሪቱ ላይ ከፍተኛ የኢኮኖሚ ጉዳት አድርሰዋል፣ በከባድ የሙስና ወንጀል ተሳትፈዋልም ያላቸውን ከፍተኛ ባለሥልጣናቱን ማሰሩን አስታወቀ። የታሰሩት ሰዎች ሥልጣናቸውን ለግል ጥቅም በመዋል በሕገ ወጥ ገንዘብ ዝውውር፣ በውጭ ምንዛሪ አሻጥርና በመንግሥት ግዥና ፕሮጀክቶች ላይ ከፍተኛ የገንዘብ ምዝበራ ፈጽመዋል በሚል የተጠረጠሩ ናቸው። የኢትዮጵያ መንግሥት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ አይናለም መለስ ትናንት መንግሥት ለሚቆጣጠራቸው መገናኛ ብዙሃን በሰጡት መግለጫ እንዳሉት እርምጃው የተወሰደው በብሔራዊ መረጃና ደህንነት፣ በፌዴራል ፖሊስና በፍትህ ሚኒስቴር ለረጅም ጊዜ ሲካሄድ በቆየ ክትትል እንዲሁም ከሕዝብ በቀረቡ ጥያቄዎችና በገንዘብ ፍሰት ክትትል ላይ ተመስርቶ ነው። በቁጥጥር ስር የዋሉት ባለሥልጣናትና ሌሎች ተጠርጣሪዎች በቅርብ ቀናት ውስጥ ጉዳያቸው ለፍርድ ቤት እንደሚቀርብና የምርመራው ዝርዝር ውጤትም ለሕዝብ እንደሚገለጽ ሚኒስትሩ አክለው አስታውቀዋል። የመንግሥት ኮሚኒኬሽን በማኅበራዊ መገናኛ ዘዴው ያሰራጨው ያስታወቀው ዘገባ የተጠርጣሪዎችን የስልጣን ደረጃ ብዛትና የተያዙበትን ቀን ግን አይጠቅስም። ይሁንና የመንግስት ኮሚኒኬሽን ባሰራጨው ተመሳሳይ ዘገባ መንግስት የግለሰቦችን ገንዘብ በማጭበርበር በጥቁር ምንዛሪ ነዳጅና ሌሎች ሸቀጦችን በማከማቸትና በማቀፍ የወርቅ ማዕድንን በህገወጥ መንገድ ወደ ውጪ በመላክና በተመሳሳይ ወንጀሎች የተጠረጠሩ ነጋዴዎችን፣ ደላሎችን፣ የሲቪልና የጸጥታ ባለስልጣናትን በቁጥጥር ስር መዋሉን፣ ድርጅቶች፣ መጋዘኖችና ተቋማት ማሸጉን፣ የባንክ ሂሳቦች መዝጋቱንና የውጭ ሀገር ዜጎችን ማባረሩን አስታውቋል። የዩጋንዳ ጦር ኃይል በእስራኤል ጦር ድብደባ የወደመችውን የጋዛ ሰላምን ለማስከበር እንዲዘምት የዩጋንዳ ምክር ቤት ወሰነ። ምክር ቤቱ ትናንት ባደረገው ስብሰባ ጋዛ ሊሰፍር ለታቀደው ዓለም አቀፍ ሰላም አስከባሪ ሰራዊት ዩጋንዳ ወታደሮች እንድታዋጣ መንግሥት ያቀረበውን ረቂቅ አጽድቆታል። ዓለም አቀፍ የማረጋጋት ኃይል ISF በምሕጻሩ የተባለውን ሰራዊት ጋዛ የማስፈሩ እቅድ የሐማስና የእስራኤልን ግጭት ለማስቆም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የጀመሩት ጥረት አካል ነው። የጋዛ ጦርነት ከአምና ጥቅምት ጀምሮ በይፋ ቢቆምም እስራኤል አሁንም የፍልስጤሞቹን ግዛት አልፎ አልፎ መደብደቧን እንደቀጠለች ነው። ዓለም አቀፉ የማረጋጋት ኃይል ISF ጋዛ ውስጥ የሚሰፍርበት ትክክለኛ ጊዜ አይታወቅም። እስከ ትናንት ድረስ ግን ሞሮኮ፣ ኢንዶኔዥያና አልባንያ ወታደሮች ለማዝመት ፈቅደዋል። ዩጋንዳ አራተኛዋ ሀገር መሆኗ ነው። የዩጋንዳ መንግሥት ተቃዋሚዎች ግን የዩጋንዳ ወታደሮች ወደ ጋዛ እንዲዘምቱ መወሰኑን ተቃውመውታል። ተቃዋሚዎቹ እንደሚሉት የምክር ቤቱ አባላት በጉዳዩ ላይ እንዲነጋገሩ በቂ ጊዜ አልተሰጣቸውም ነበረ። ዩጋንዳ ለሶማሊያ ጨምሮ ለዓለም አቀፍ ወታደራዊ ዘመቻዎች በርካታ ወታደሮች ካዘመቱ የአፍሪካ ሀገራት ግንባር ቀደሟ ናት። የየመን አንሳሩላህ ወይም ሁቲ አማጽያን ዓለም አቀፍ እውቅና ያለውን የሀገሪቱን መንግሥት ወታደራዊ ይዞታዎች ዛሬም ለሁለተኛ ቀን ደብድበዋል። ርዕሰ መንበሩን አደን ደቡብ የመን ያደረገው የየመን መንግሥት ባለሥልጣናት እንዳሉት ሁቲዎች ማሪብ ግዛት የሚገኙ የጦር ሰፈሮችን ዛሬ በ10 ሚሳይሎችና በ7 ሰው አልባ አውሮፕላኖች ደብድበዋል። አዣንስ ፍራንስ ፕሬስ ስማቸው እንዲጠቀስ ያልፈለጉ የመንግሥት ባለሥልጣናትን ዋቢ አድርጎ እንደዘገበው በጥቃቱ ቢያንስ 3 ወታደሮች ተገለዋል። ሌሎች 2 ሰላማዊ ሰዎች ሞተዋል። በኢራን ይደገፋሉ የሚባሉት አንሳራላህ ወይም ሁቲዎች በሳውዲ አረቢያ በሚደገፈው የመንግሥት ጦር ሰፈሮች ላይ ትናንት በከፈቱት ጥቃት በትንሹ 58 ወታደሮች ገለዋል። የአማጺው ቡድን የጦር ኃይል ቃል አቀባይ ብርጌዲየር ጀነራል ያህያ ሳርስ ትናንት እንዳሉት ጥቃቱ ያነጣጠረው በሳውዲ አረቢያ ጦር ኃይል ላይ ነው።
3: በመቶ የሚቆጠሩ የሳውዲ አረቢያ ጠላታችን ቅጥረኞች ተገድለዋል፣ ቆስለዋልም። ምስራቃዊ የመን አልወዲ ግዛት ውስጥ የነበሩ የሳውዲ አረቢያ ጠላታችን በርካታ የጦር ሰፈሮች፣ የወታደሮች ማከማቻዎች፣ የነዳጅ ማጠራቀሚያዎችና የጦር መሳሪያዎች ወድመዋል፣ ጋይተዋል።
2: አዲሱ ጥቃትና የአጸፋ ጥቃት ዝግጅት የተቀሰቀሰው ሳውዲ አረቢያ ባለፈው ወር የሰንዓ አውሮፕላን ማረፊያን በተዋጊ ጀቶች ከመታች በኋላ ነው። ሁቲዎች በባብኤል መንደብ በኩል የሳውዲ አረቢያ መርከቦች እንዳያልፉ እገዳ ጥለዋል። የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዜና ነው። ሳውዲ አረቢያ፣ ቱርክ እና ፓኪስታን የጋራ የጦር ቃል ኪዳን ስምምነት ዛሬ መካ ሳውዲ አረቢያ ውስጥ ተፈራረሙ። እስራኤልና ዩናይትድ ስቴትስ ኢራን ላይ የከፈቱት ጦርነትና የኢራን አጸፋ ወትሮም ሰላም የማያውቀውን አካባቢ ይበልጥ ወደ ጦርነት፣ ግጭትና ወታደራዊ ፍጥጫ እየዶለው ነው። ዩናይትድ ስቴትስ ቃል በገባቸው ልክ የፋርስ ባህረ ሰላጤ አካባቢ ቱጃር የአረብ ሀገራትን ደህንነት ማስጠበቅ አለመቻሏ ወይም አለመፈለጓ የአካባቢው ሀገራት ሌሎች አማራጮችን እንዲቃኙ አስገድዷቸዋል። ባለፈው መስከረም ከፓኪስታን ጋር የጋራ የመከላከያ ስምምነት የተፈራረመችው ሳውዲ አረቢያ እስራኤልና ዩናይትድ ስቴትስ በኢራን ላይ ጦርነት ከከፈቱ በኋላ ከቱርክና ከግብፅ ጋር ያላትን ወዳጅነት እያጠናከረች ነበረ። ሳውዲ አረቢያ ከየመን ከአንሳሩላህ ወይም ሁቲና ኢራቅ ውስጥ ከሚገኙ የተለያዩ ታጣቂ ቡድናት ጋር አዲስ የገጠመችው ግጭትም ተጨማሪ የጦር ኃይል ድጋፍ እንድታማትር አስገድዷታል። ዛሬ የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን የቱርክ ፕሬዝዳንት ረሰብ ጠይብ ኤርዶሃን እና የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ የፈረሙት ስምምነትም የሳውዲ አረቢያን ደህንነት ለማስጠበቅ ያለመ ነው። በስምምነቱ መሰረት አንዱ ሀገር ከተጠቃ ሁሉም እንደተጠቃ ተቆጥሮ ሁሉም አጥቂውን ይወጋል። ይሁንና የስምምነቱ ተፈራራሚዎች እንዳሉት ውሉ ጥቃትን ለመከላከል እንጂ ሌሎችን ለማጥቃት ያለም አይደለም። ፓኪስታን የኒውክሌር ጦር መሳሪያ የታጠቀች ሀገር ስትሆን ቱርክ ከሰሜን አትላንቲክ የጦር ቃል ኪዳን አባል ሀገራት ወይም ኔቶ ሁሉ ከአሜሪካ ቀጥሎ በርካታና ጠንካራ ጦር ኃይል ያላት ሀገር ናት። የእስራኤልና የሊባኖስ መንግስታት ባለስልጣናት ሮም ኢጣሊያ ውስጥ ያደረጉት ውይይት ያለ ውጤት አበቃ። የሁለቱ መንግስታት ባለስልጣናት ውይይት የእስራኤል ጦር ከደቡባዊ ሊባኖስ ለቆ እንዲወጣ ለማግባባት ያለመ ነበረ። ይሁንና የህዝቡላህ ታጣቂዎች አካባቢውን ካለቀቁ በሚል እስራኤል ሐሳቡን ውድቅ በማድረጓ ውይይቱ ያለ አግባቢ ስምምነት አብቅቷል። እስራኤል በደቡባዊ ሊባኖስ ላይ የከፈተችውን ጥቃት ሰሞኑን ማጠናከሯን ሊባኖስ የሰፈረው የተባበሩት መንግስታት ድርጅት ሰላም አስከባሪ ሰራዊት አስታውቋል። የድርጅቱ ዋና ጸሐፊ ምክትል ቃል አቀባይ ፈርሃን ሐቅ ሰራዊቱን ጠቅሰው ትናንት እንዳስታወቁት የእስራኤል ጦር ሰሞኑን የሰነዘረው ጥቃት ከሰኔ ማብቂያ ወዲህ እጅግ ከፍተኛው ነው።
3: በሊባኖስ የተባበሩት መንግስታት ድርጅት ጊዜያዊ ሰራዊት ባለፈው ሰኔ ማፍቂያ የሶስትዮሽ የስራ ንድፍ ከተነገረ ወዲህ ሰሞኑን ከፍተኛ ወታደራዊ እንቅስቃሴ መኖሩን ታዝቧል። ሰላም አስከባሪዎቹ ረቡዕ ቀን የእስራኤል መከላከያ ኃይላት የተኩሷቸው 113 እርሳሶችን መዝግቧል። ይህ ከሰኔ 21 ወዲህ ከፍተኛው ቁጥር ነው። UNFIL በተመሳሳይ ጊዜ ውስጥ ሂዝቦላ የተኮሰው አንዳችም አይነት መሳሪያ አላገኘም።
2: ባለፈው ሮብ ሁለት የእስራኤል ወታደሮች ደቡባዊ ሊባኖስ ውስጥ ከተገደሉ ወዲህ የእስራኤል ጦር አካባቢውን በተደጋጋሚ ደብድቧል። ደቡባዊ ሊባኖስ ውስጥ ከሚዋጉት የእስራኤልና ሂዝቦላህ ቢሆኑም በአሜሪካ ሸምጋይነት የሚደራደሩት ግን የእስራኤልና የሊባኖስ መንግስታት ናቸው። ሩሲያና ዩክሬን ዛሬም እንደ መክረሚያቸው አንዳቸው የሌላቸውን ይዞታና ተቋማት በሚሳኤልና በሰው አልባ አውሮፕላን ወይም ድሮን መደብደባቸውን አስታወቁ። የዩክሬን ጦር ዛሬ እንዳስታወቀው ሁለቱን ሀገራት ከሚያዋስነው ድንበር 2000 ኪሎ ሜትር ርቀት ላይ የሚገኝ የሩሲያ ትልቅ የኦንላይን የችርቻሮ መደብር መጋዘንን በሶስት ሰው አልባ አውሮፕላኖች ደብድቧል። ዋይልድ ቤሪስ የተባለው ድርጅት መጋዘን የሚገኝበት የካቴርበርግ ከተማ ባለስልጣናት እንዳሉት በጥቃቱም የመጋዘኑ ጣራ ከመንደዱ ሌላ በሰውና በንብረት ላይ የደረሰ ጉዳት ግን የለም። ዩክሬን የሩሲያን ግዙፍ የኦንላይን ሸቀጥ መሸጫ ድርጅት መጋዘኖችን በተደጋጋሚ በሰው አልባ አውሮፕላኖች ትደበድባለች። የሩሲያ ጦር በአንጻሩ ዛሬ የጦር መሳሪያ የጫኑ ያላቸውን 5 የዩክሬን መርከቦችን በሚሳይል ማንጎዱን አስታውቋል። የሩሲያ መከላከያ ሚኒስቴር እንዳስታወቀው መርከቦቹ ኦዴሳና ቾርኖሞርስክ አካባቢ ሲቀዝፉ ነበረ። የሩሲያ ጦር ኻርኪቭ ግዛት የምትገኝ አንዲት የዩክሬን መንደርን መቆጣጠሩን አስታውቋል። በምዕራባውያን መንግስታት የምትደገፈው ዩክሬንና ሩሲያ አሸናፊና ተሸናፊው ባለየበት ጦርነት ሲቀጣቀጡ 4 ዓመት ከመንፈቅ ሊሞላቸው ነው። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኢትዮጵያ መንግስት ሀገርና ህዝብ የጎዱ ገንዘብ ያጭበረበሩ በሙስና የተዘፈቁ ያላቸውን ከፍተኛ ባለስልጣናቱን ማሰሩን አስታወቀ። የመንግስት ኮሚኒኬሽን አገልግሎት እንዳለው መንግስት የግለሰቦችን ገንዘብ ያጭበረበሩ፣ ገንዘብ በጥቁር ገበያ የመነዘሩ፣ ሸቀጦችን ያከማቹ፣ ያቀቡና የወርቅ ማዕድን በህገወጥ መንገድ ወደ ውጭ የላኩ ያላቸውን ተጠርጣሪዎች ማሰሩ፣ መጋዘንና ተቋማትን መዝጋትና ማሸጉን አስታውቋል። የዩጋንዳ ጦር የጋዛን ሰላም ለማስከበር ይሰፍራል ለተባለው ዓለም አቀፍ ሰራዊት ወታደሮች እንዲያዋጣ የሀገሪቱ ምክር ቤት ወሰነ። የጋዛን ሰላም ያስከብራል የተባለው ዓለም አቀፍ ሰራዊት የሚሰፍርበት ጊዜ ግን በውል አይታወቅም። ሳዑዲ አረቢያ ቱርክና ፓኪስታን የጦር ቃል ኪዳን ስምምነት ተፈራረሙ። የሶስቱ ሀገራት መሪዎች ዛሬ መካ ሳዑዲ አረቢያ ውስጥ በተፈራረሙት ስምምነት መሰረት አንዱ ሀገር ከተጠቃ ሶስቱም እንደተጠቁ ይቆጠራል። የዜናው መልእክት አበቃ።
1: ያለም ዜና ያቀረበልንን ነጋሽን አመሰግናለሁ።
0: የዜና መጽሔት
1: ሀገራዊ የምክክር ጉባኤው ላይ የሚሳተፉም የማይሳተፉም ፓርቲዎች ስለ ሂደቱ ምን ይላሉ ይላል የመጀመሪያው የዜና መጽሔት ዘገባችን ርዕስ። ዶቼ ቬለ ስለ ሀገራዊ ምክክር ጉባኤ የስከዛሬ ሂደት ሶስት የፖለቲካ ፓርቲዎችን አነጋግሯል። በምክክሩ ሀገረ መንግስት ግንባታ በሚለው ርዕስ ውስጥ እየተሳተፉ የሚገኙ አንድ የፓርቲ መሪ የሚያጨቃጭቁ ጉዳዮች በምክክሩ ውስጥ ይነሳሉ ብለዋል። ከምክክሩ አስቀድሞ ራሳቸውን ያገለሉ ሁለት ፓርቲዎች ደግሞ በሂደቱ እየወጡ ያሉ መረጃዎች የተምታቱ ይመስላሉ የሚልና መድረኩ መፍትሄ አያመጣም ብለን የወሰድነውን አቋም ትክክለኛነት ያረጋገጠ ሆኖ ነው ያገኘነው ሲሉ በምክክሩ ላይ ስላላቸው ምልከታ ምላሽ ሰጥተዋል። የሀገራዊ ምክክር ዋና ኮሚሽነር መስፍን አርአያ ትናንት ለዶቼ ቬለ እንዳሉት ግን በተለይ የስጋት ምንጭ የሆነ ነው ስለሚባለው የአዲስ አበባ ጉዳይ ምንም ስጋት የለም ሲሉ እስካሁን ድረስ በውሳኔ ደረጃ የተወሰነ ነገር እንደሌለ ገልጸዋል። ሰለሞን ሙጬ ተጨማሪ ዘገባ አለው።
4: ስለ ሀገራዊ ምክክር ጉባኤው ሂደት አስቀድመን የጠየቅናቸው ቀድሞውኑ ከምክክሩ ራሱን ያገለለውን የኦሮሞ ፌዴራላዊ ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲናን ነው።
5: የሚወጡ መረጃዎች እንኳን የተምታቱ ይመስላሉ። ምክንያቱም በአንድ በኩል ለምሳሌ የአዲስ አበባ ከተማ የበላይነት ወተበር ወስዷል የሚል ለኦሮሞ ተሽጧል የሚል ያቀርባል። ኦሮሞዎች ደግሞ አዲስ አበባን ሽጦብናል ብሎ ያቀርባሉ። የየራሳቸው በአብዛኛው መላምት ይመስላል። ብዙ ነገሮች አወታ ይመስለኛል። መጨረሻ ላይ መንግስት የሚፈልገው እንደሚሆን እንጠረጥራለን። መንግስት ምን ይፈልጋል የሚለው እንደዚህ ያስቸግርሃል። ያው ዞሮ ዞሮ የእኛንትን ዲሞክራሲም ሰላምና መረጋጋትም ከዚህ የሚወለዱ አይመስሉኝም። ለምሳሌ ተሳታፊዎቹ ሙሉ በሙሉ በሚቻልበት ደረጃ መንግስት የሰበሰባቸው ናቸው። ታጣቂዎች የሚባሉት እነሱ ጠመንጃ የሚያስቀምጡ ማድረግ ነው። በዛ በኩል ከሞላ ጎደል ዜሮ ነው።
4: ህብር ኢትዮጵያ ዲሞክራሲያዊ ፓርቲ በምክክሩ ላይ የተሳተፈ አይደለም። የፓርቲው ሊቀመንበር አቶ ግርማ በቀለ ከውጭ ሆነው በሚያገኟቸው መረጃ መሰረት ውሳኔያችን ትክክል ነበር የሚል ምላሽ ሰጥተዋል።
6: እዚህ የምክክር መድረክ መፍትሄ አያመጣም ብለን የወሰድነው አቋም ትክክለኝነትን ያረጋገጠ ሆኖ ነው ያገኘ ነው። ይህም ማለት ምንድን ነው? በሂደቱ እንደምንመለከተው አንዳንድ የገዢው ፓርቲ አቋም የሆኑትን አስተሳሰቦችና ውሳኔዎች ለመጫን የኮሚሽኑ አባላት ሳይቀሩም ተሳትፎ እያደረጉ ነው፣ ጫና ለማሳደር። ይህ የመንግስት አቋም ነው እና በሌላው ላይ ብትነጋገሩ፣ ይህንን ባታነሱ መልካም ነው ብለው ሪኮመንዴሽን እስከ መስጠት፣ እንደዚሁም ደግሞ የመንግስት ባለስልጣናት በምክክሩ እየገቡ ተጽዕኖ ለማሳደር የሚያደርጉት ጥረት እንዳለ እና እስካሁንም እየተቋጠረ እንደዚህ ያለ አቅጣጫ ይዟል የሚለውን በአስር በሀምሳ በ250 በተደረጉ ውይይቶች የተቋጠረና ጭብጥ ያለው ነገር የተገኘበት ነገር አለመኖሩን ነው መረዳት የቻልነው።
4: የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ትናንት ለዶቼ ቬለ በሰጡት ማብራሪያ ግን ስጋት የሚባል ነገር የለም ብለዋል።
7: የራሳቸውን ማንነት አጉልቶ ማውጣት የሚፈልጉ ይኖራሉ። በዛ ሂደት ላይ አንዳንድ ጊዜ የአፎለምታ ነገር ወይም ፈረንጆች ስሊፕ ኦፍ ታንግ የሚሉት ነገር አለ። እንደዚያ በሂደት ውስጥ ያጋጥማሉ። እኛም መታዘብ ብቻ ሳይሆን ይሄ ተገቢ አለመሆኑን እያስረገጥን ነው የምንሄደው። ስለዚህ በተወሰነ ደረጃ በመቻቻል ያ ነገር እንዳይደገም ስህተቱን እያረሙ መሄዱ ይሻላል በሚል ነው እንግዲህ እያስተካከል ነው ያለ ነው። ወደፊት ግን በዚህ የሚቀጥል ከሆነ ወደ እርምጃ መውሰዱ ላይ እንገደዳለን። አሁን እስካሁን ድረስ ምንም የተወሰነ ነገር የለም። ስለ አዲስ አበባም ሆነ ስለ ድሬዳዋ፣ ስለ ማንኛውም ከተማ፣ ስለ ማንኛውም በሂደት ውስጥ በአሁኑ ሰዓት የሚወሰን ነገር የለም። እኛ እንዲያውም ውሳኔ አይደለም የምንሰጠው፣ ምክረ ሀሳብ ነው። የሚወሰነውማ ተግባራዊ አካል ነው እንጂ እኛ አይደለንም። በአስር በሀምሳ በሁለት መቶ ሀምሳ እየሄድን እዚህ ደርሰናል። አሁን አምስት መቶ ላይ ስንደርስ ግን ጠንካራ የሆኑ ለውሳኔ ለወደፊት የሚጠቅሙ ምክር ሀሳቦች ይቀርባሉ ነው የምንለው። ሰዎች ደግሞ የፈለጉትን ሀሳብ ሊያነሱ ይችላሉ።
4: በምክክር ጉባኤው እየተሳተፉ ካሉ ፓርቲዎች መካከል አንዱ የሆነው የቁጫ ህዝብ ዴሞክራሲያዊ ፓርቲ ፕሬዚዳንት ገነነ ገደቡ የተለያዩ ሀሳቦች እየተነሱ መሆኑን ዛሬ ለዶይቼ ቬለ ገልጸዋል።
8: ራሱን ችሎ አጀንዳ ነው። ሀገረ መንግስት ግንባታው የሚያካትታቸው ሀገራዊ ማንነትን በተመለከተ፣ ቋንቋዎችን በተመለከተ፣ ባህልን በተመለከተ እስካሁን ያው የሚያጋጩ ጉዳዮች አሉ። ይሄ የጨቋኝ ተጨቋኝ ትርክት እንዲህ አይነት ቋንቋዎችን በተመለከተ ስራ ቋንቋ ላይ ብሔራዊ ቋንቋ ጉዳይ ይነሳል። ትንሽ ከበድ ብሎ የሚያጨቃጭቁ ጉዳዮች እዛ ውስጥ ይነሳሉ። ሲነሱ ያው አማራጮች ይቀርባሉ። አንዳንዴ ጭቅጭቆችም ይነሳሉ፣ ግን ሳይንሳዊ ትንታኔዎችም ይሰጣሉ። ከታሪክም አንጻር የኢትዮጵያ ታሪክ የተጻፈበት ሁኔታ፣ አሁን ሀገራችን ያለችበት ሁኔታ አካታች ነው አይደለም የሚሉ ሀሳቦች ይነሳሉ። ከቅርሶችም ጋር ተያይዞ ሀውልቶች ጉዳይ ይነሳል። ነባር ሀውልቶች፣ አሁን ያሉ ሀውልቶች ብር የሚያጨቃጭቁ አሉ፣ እነዚያ ምን መሆን አለባቸው የሚል ሀሳብ ይነሳል።
4: ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: የኢትዮጵያ መንግስት ሙስናና ህገወጥነትን ለመግታት ጠንካራ እርምጃ እየወሰድኩ ነው ብሏል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናታለም መለሰ ትናንት ለሀገር ውስጥ መገናኛ ብዙሃን በሰጡት ማብራሪያ የሀገር ሀብትን ለመመዝበር የሚንቀሳቀሱ አካላት ላይ የተቀናጀ ያሉት የህግ ማስከበር እርምጃ መወሰዱን አስታውቀዋል። አስተያየታቸውን ለዶይቼ ቬለ የሰጡ የህግ ባለሙያ እንዳሉት ደግሞ ህግ በጥብቅ እንዲከበር የሚወሰደው ህጋዊ እርምጃ ሊጠናከርና የማያዳግም ሊሆን ይገባል። ስዩም ጌቱ።
9: የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናታለም መለስ በትናንትናው ጋዜጣዊ መግለጫቸው ወቅት እንዳብራሩት በሙስናና ብልሹ አሰራር ባሉት የህግ ጥሰት ህዝብና መንግስት ሊያገኝ የሚገባውን ጥቅም በመሰወር የተጋነነ ያሉት የዋጋና የኢኮኖሚ ጫና እየፈጠረ መሆኑን አስረድተዋል። መንግስት በዚህ ተግባር የተሳተፉትን ለመለየት ሰፊ ጥናት ካደረገ በኋላ በአካሄደው ኦፕሬሽን በህገወጥ የገንዘብ ዝውውር፣ በቤቲንግ፣ በማዕድን፣ በነዳጅ፣ በገቢዎችና ጉምሩክ፣ በኤሌክትሪክ፣ በሰዎች ዝውውርና በሌሎች ዘርፎች የተሳተፉ በርካታ ግለሰቦችና ድርጅቶች ላይ የህግ እርምጃ መውሰዱን ነው ያብራሩትም። አስተያየታቸውን ለዶይቼ ቬለ ያጋሩት የህግ ባለሙያና በዘርፉ የሶስተኛ ዲግሪ እጩ አቶ በፍቃዱ ድርባ ሙስናን ለመከላከል የሚወጡ ህግጋት ላይ ብቻ ከመተማመን ይልቅ ህጎቹን የማስፈጸም አቅም መፍጠር፣ በመንግስት አሰራር ውስጥ ግልጽነትና ተጠያቂነት ማጽረጽ እጅጉን አስፈላጊ መሆኑን ያስረዳሉ።
10: ሙስና እነዚህ ፒቲ ኮራፕሽኖች አሉ፣ በትናንሽ ባለስልጣናት የሚፈጸሙ ማለት ሌሎች ደግሞ አሉ። ትላልቅ ለሀገሪቷ ኢኮኖሚ ፈተና ይሆኑ። በተለይ አሁን ላይ እንደምታውቀው የመንግስት የወጪም ይሁን የገቢ ስርዓት በጣም ስትሪክት ሆነ ደረጃ ቁጥጥር የሚፈልግበት ታይም ላይን ያለ ነው። እንዳለመታደሉ ነው በዚህ ጊዜ ደግሞ ሙስና የተስፋፋበትና የተንሰራፋበት ጊዜ ሊሆን ይችላል ማለት ነው። የኢኮኖሚክ ሪፎርሙ በራሱ ህዝብ ላይ፣ መንግስት ላይ፣ ሀገሪቷ ላይ እያደረሰ ያለው ጫና አለ። መንግስት ብዙ ጊዜ ፓርላማ ላይም ጠቅላይ ሚኒስትሩ የሚጠቀሙትን ሌብነትን ነው የሚሉት ቢሆነስ ከሌብነትም በላይ ነው። እንዲሁም ሌብነት እኮ ኦርዲነሪ ነው፣ ይሄኛው አደገኛ የሆነ አኪዩት ነው። ሙስና ከሌብነት የሚበልጥ ነገር ነው። በነገራችን ላይ እዛ ነው የሚሰማኝ።
9: ባለሙያው ለዚህ የብልሹ አሰራር የሚያጋልጡ የሙስና ምክንያቶች ልዩ ልዩ ሊሆኑ እንደሚችሉም በአስተያየት ቸው አብራርተዋል።
10: አንደኛው የአሰራር ክፍተት ነው። ግልጽ የሆኑ የህግና የመመሪያ አሰራሮች ቢኖርም የመተግበር ክፍተት በሚኖርበት ሰዓት የሚከሰት ነው። ሁለተኛው ግልጸኝነትና ተጠያቂነት አለመስፈን ችግር ነው። የኢትዮጵያ ህገ መንግስት በግልጽ አንቀጽ 12 ላይ ትራንስፓረንሲና አካውንታቢሊቲ ምን ማለት እንደሆኑ፣ የመንግስት ባለስልጣናት ለህዝብ ምን ያህል ተጠያቂነት እንዳለባቸው፣ ኃላፊነት እንዳለባቸው ያስቀምጣል። ይህንን ግን ወደ ጎን በመተው በተለይ በአሁኑ ሰዓት የግልጸኝነትና የተጠያቂነት ጉዳይ ሲሰፍን አናስተውልም። ነገርየው ለጊዜው እንግዲህ መንግስታዊ ነው ወይስ ግለሰባዊ ነው የሚለው እንዳለ ሆኖ ግለሰቦች መታቀብ አልቻሉም። ለዚህም ማሳየው እንግዲህ ትላንትና የመንግስት ኮሚኒኬሽን የሰጠው መግለጫ ነው ማለት ነው። በቁጥጥር ስር በዋሉ ሰዎች የኢትዮጵያ ኦዲተር የሚያወጣቸው መግለጫዎች እናያለን። ቢሊዮን የሚቆጠሩ ገንዘቦች የት እንደገቡ፣ ስንት አሻጥር ሲሰራ እንደነበረ፣ የተለያዩ ኦዲት ሪፖርቶችን በየጊዜው እንግዲህ ያወጣል። ይህንን ሰምቶ እርምጃ የመውሰድ ጉዳይ ግን አይታይም። እርምጃዎችን መውሰድ መከታተል ያስፈልጋል። ይሄ የመንግስት ሙሉ ኃላፊነት ነው ማለት ነው እና የተጀመረው እርምጃ ጥሩ ነው። ነገር ግን እንደዚህ አይነት ሙስና በሀገሪቷ ላይ እንዲሰራፋ ያደረገው ዋነኛው ምክንያት ተጠያቂነትና ግልጸኝነት አለመኖር በተለይ በተለይ ደግሞ ካልቸር ኦፍ ኢምፒዩኒቲ የምንለው ያለመጠየቅ ባህል በኢትዮጵያ ውስጥ ሰርጾ መግባቱ አንደኛው ሌላኛው እያየ ስህተቶችንና ወንጀሎችን እንዲሰሩ አስችሏል ማለት ነው።
9: ሙስና በጊዜ መቆጣጠር ካልተቻለና ከእጅ ካመለጠ መንግስትን እስከ መቆጣጠር የሚያስችል አደገኛ ሁኔታን የመፍጠር እድልም አለው ያሉት ባለሙያው፣ ህግ ቢኖር እንኳን ተፈጻሚ ካልሆነ አስተማሪነቱና አስፈላጊነቱ አጠያያቂ ይሆናል ብለዋል።
10: ሙስና ኮሚሽን አለን። ምን ያህል ግን እየሰራ ነው? ምን ያህል ሰዎችን ተጠያቂ ያደረገ ነው? ከዚህ በፊት የዛሬ አመት አካባቢ መስለኛል፣ ለምሳሌ ትላልቅ ማኒ ላውንደሪንግ ሲሰሩ የነበሩ ሰዎች እንደተያዙ እናቃለን። ግን ምን ደረሱ ነው? መንግስት አካባቢ ያሉ ነገር ግን የግል ባለሀብት ነን የሚሉ ሰዎች ተመሳሳይ ወንጀሎችን በነዳጅ ላይ፣ በከረንሲ ላይ፣ ማይኒንግ ሴክተሮቻችን ላይ ወንጀል እየሰሩ ተገቢውን ቅጣት ሳያገኙ እንደ ልብ ሲንቀሳቀሱ የምናይበት ሀገር ሆኗል ኢትዮጵያ። ይሄ ሌላ ተደጋጋሚ ወንጀል ወይንም ተመሳሳይ ወንጀል ሌሎች እንዳይሰሩ የመንግስት ማስጠንቀቂያ ምልክት ነው፣ የወንጀል ህጋችን ማለት ነው። ይህንን መንግስት በአግባቡ ሊጠቀም ይገባል እላለሁ።
9: የመንግስት ኮሚኒኬሽን በትናንትናው መግለጫ ሙስናን ለማጥፋት ዘመናዊ አሰራር ስርዓትን በመዘርጋት የህግ በላይነትን ለማስከበር ቁርጠኛ መሆኑን ገልጸው፣ ህዝቡም ከህገ ወጦች ጋር ባለመተባበር የራሱ ኃላፊነት እንዲወጣ ሲል ጠይቋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: የፌዴራል ፖሊስ ኮሚሽን ስውር የአገር ማፍረስ ሴራዎችን በማቀድ ጠርጥሮ ሰኞ ዕለት ያሰራቸው የኢህአፓ አባል ፖለቲከኞች ዛሬ አርብ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት ባቀረበው የምርመራ ማጣሪያ ጊዜ ቀጠሮ ማመልከቻ የኢህአፓ የህዝብ ግንኙነት ኃላፊ ሳቅ ወልዳይን፣ የፓርቲው አባል አበባ አካሉን እና የፓርቲውን ጠበቃ አበራ ንጉስን የአገርን አንድነት በሚያፈርስ ውስብስብ የሽብር ወንጀል ድርጊት ተሳትፎ ጠርጥሯቸዋል። ዛሬ የተሰየመው ችሎቱ ፖሊስ ተጠርጣሪዎቹ ለሚዲያ ለሰጡት በሚል ያቀረበውን የክስ ማስረጃ ካዳመጠ በኋላ የተወሰኑ ለጥርጣሬ የሚያበቁ ጉዳዮች ማግኘቱን ገልጿል። በዚህም ፍርድ ቤቱ ተከሳሾቹ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ ፍርድ ቤት ከቀረቡበት ቀን ጀምሮ ለፖሊስ የ12 ቀናት የምርመራ ጊዜ ፈቅዷል። ሶሎሞን ሙጬ ተጨማሪ ዘገባ አለው።
11: የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ቢሮ ረቡዕ ዕለት ለፌዴራል ከፍተኛ ፍርድ ቤት ባቀረበው የ14 ቀን የምርመራ ማጣሪያ የጊዜ ቀጠሮ ማመልከቻ የኢህአፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ፣ የፓርቲው አባል አበባ አካሉ እንዲሁም የፓርቲው ጠበቃ አበራ ንጉስ ህጋዊ የፖለቲካ ፓርቲን እንደ ሽፋን በመጠቀም ስልጣን በኃይል ለመያዝ በማሰብ ከህወሓትና ሌሎች ጸረ ሰላም ያላቸው ኃይሎች ጋር እንዲሁም ጽምዶ ከተባለ አካል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀት የጸጥታ ኃይሎችን እንቅስቃሴ በመሰለል ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ ተንቀሳቅሰዋል የሚል ክስ ይዞ ቀርቧል። ረቡዕ ዕለት የተሰየመው ችሎቱ ፖሊስ ግለሰቦቹ ፈጽመውታል ስላለው የወንጀል ድርጊት ማስረጃ እንዲያቀርብ፣ ተከሳሾቹም በዋስ መውጣት አለባቸው ወይስ የለባቸውም በሚለው ላይም ብይን ለመስጠት ለዛሬ አርብ ቀጠሮ ሰጥቶ ነበር። ከተጠርጣሪ ጠበቆች አንደኛው ጠበቃና የህግ አማካሪ ሰለሞን ገዛኸኝ እንደነገሩን ዛሬ የተሰየመው ችሎቱ ፖሊስ ተጠርጣሪዎቹ ለሚዲያ ሰጡት በሚል ያቀረበውን የክስ ማስረጃ ካደመጠ በኋላ የተወሰኑ ለጥርጣሬ የሚያበቁ ጉዳዮች ማግኘቱን ገልጾ ለነሐሴ 11 ቀጠሮ ተሰጥቷል።
12: ያደረጉትን ንግግር በተመለከተ የሽብር ኤለመንት አለው የለው የሚለውን ለማየት መስማት አለብን ብለን ባጠራነው መሰረት ሰምተናል የቀረበውን እንትን ሊንክ። ስለዚህ የተወሰኑ ለጥርጣሬ የሚያበቁ ነው ያለው ችሎቱ። ለጥርጣሬ የሚያበቁ እንትኖችን ሰምተናል። ሌሎችን በተመለከተ ግን በክሱ ላይ በቀረቡትን በተመለከተ ግን አለም የለም ለማለት አልቻልንም። ያው እንግዲህ ፈርዘር በማስረጃ የሚጣራ ነው። አለም የለም ማለት አልቻልንም በማለት ፍርድ ቤት ከቀረቡበት ቀን ጀምሮ 12 ቀን ተጨማሪ ለፖሊስ በመስጠት ነሐሴ 11 አራት ሰዓት ላይ ተቀጥሯል።
11: ፖሊስ ለፍርድ ቤቱ ያቀረበው ማመልከቻ ላይ ተጠርጣሪዎቹ የሀገርን አንድነት የሚያፈርስ ውስብስብ የሽብር ወንጀል ድርጊት ላይ እንዳገኛቸው ሽብር ፈጠራ የሚል ርዕስ በሰጠው ደብዳቤ ላይ ሰፍሯል። በፌዴራል ፖሊስ የሽብር ወንጀል ምርመራ መምሪያ ኃላፊ ኮማንደር አዱኛ ረጋሳ የተፈረመው ደብዳቤው ተጠርጣሪዎቹ በዋስ ከእስር ቢለቀቁ ምስክሮችን ሊያሸሹ፣ ሊያስፈራሩና ሊደልሉ ስለሚችሉ የምርመራ ስራችንን ሊያስተጓጉሉብን የሚችል በመሆኑ የምርመራ ስራችንን አጠናቀን መዝገቡን ለሚመለከተው የህግ አካል ለመላክ የ14 ቀን የምርመራ ማጣሪያ ጊዜ ቀጠሮ እንዲፈቀድልን ሲል ፍርድ ቤቱን ጠይቆ ነበር። ነበር።
12: አበበ አካሉን በተመለከተ ባለፈው ያነሳው ህክምና ጉዳይ በተመለከተ ህክምና እንዲያገኝ ለፖሊስ ተሰጥቷል።
11: በግለሰቦቹ እስር ላይ ተጠርጣሪዎቹ ፍርድ ቤት ከመቅረባቸው በፊት ለዶቼ ቬለ ምላሽ ሰጠው ኢሃፓ አመራርና አባላቱ በአስቸኳይ እንዲለቀቁ ጠይቋል። የፓርቲው ፕሬዝዳንት አብርሃም ሃይማኖት እንዳሉት ፓርቲው ለኢትዮጵያ ብሔራዊ ምርጫ ቦርድ ጨምሮ ሌሎች የሚመለከታቸው ላላቸው አካላት አቤት ብሏል።
13: ኢትዮጵያ ብሔራዊ ምርጫ ቦርድ ለሰብአዊ መብትና ሌሎችም ለሚመለከታቸው አካላት እያሳወቅን ነው፣ በደብዳቤ እየላክን ነው። ሁኔታው ተጣርቶን በአስቸኳይ እንዲለቀቁ ጥያቄ እያቀረብን ነው። የሰላማዊ ትግል ፈተና ውስጥ እንደወደቀ አንዱ ማሳያ ነው።
11: ፖሊስ ለፍርድ ቤቱ ያቀረበው የማመልከቻ ደብዳቤ ተጠርጣሪዎቹ የስልጠናና የሚዲያ ፕሮፓጋንዳ ክንፍ እንዲሁም ወታደራዊ አደረጃጀት በማውጣት ስልጣን ላይ ያለውን መንግስት በኃይልም ቢሆን ማስወገድ አለብን በሚል የትጥቅ ትግል አግባብነትን ቀስቅሰዋል የሚል ውንጀላ ማካቷል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: ቀጣዩ ዘገባ ወደ አማራ ክልል ይወስደናል። በጦርነት ትምርታቸውን ያቋረጡ ተማሪዎችን ወደ ትምርት ገበታቸው ለመመለስ የሚደረግ ጥረት ይላል ርዕሱ። ባለፉት 3 አመታት በአማራ ክልል በነበረው ግጭት ምክንያት ከ3 ሚሊዮን በላይ ተማሪዎች ከትምርት ገበታቸው ውጪ መሆናቸው የተገለጸ ሲሆን በተለያዩ ዞኖች የሚገኙ ተማሪዎች ለታጣቂነት፣ ለስደትና ለቤት ሰራተኝነት መዳረጋቸውን የአካባቢው ነዋሪዎችና የትምርት ባለሙያዎች ተናግረዋል። ኢሳያስ ገላው ተከታዩን ዘገባ አጠናቅሯል።
14: ከ10 ሺህ በላይ የቅድመ አንደኛ መለስተኛና ሁለተኛ ደረጃ ትምህርት ቤቶች የሚገኙበት የአማራ ክልል ባለፉት 3 አመታት በክልሉ ባለ ግጭት ምክንያት ወደ ትምህርት ቤት የሚሄዱ ተማሪዎች ቁጥር ቀንሶ ከ3 ሚሊዮን በላይ ተማሪዎች በእነኚህ ግዛቶች በትምህርት ገበታቸው ላይ አልተገኙም። በምስራቅ ጎጃም ዞን ለ3 ተከታታይ አመታት ተማሪዎች ከትምህርት ገበታቸው እየራቁ ሲሆን ለሌላ ተጨማሪ አመትም እንዳይቀጥል መምህራን፣ የሀገር ሽማግሌዎች ኮሚቴ በማቋቋም ትምህርት ለመቀጠል ጥረት እያደረጉ መሆኑን ስማቸው እንዳይጠቀስ የፈለጉ መምህር ይናገራሉ።
15: ነው ትምህርት ሌላ ነው። እኛ ልጆች እኮ በነገራችን ላይ በድሮን ሁሉ ተመጠው ሙተዋል እኮ በውጊያ ሙተዋል። ስለዚህ ይህ ችግር ባይፈጠር ኑሮ ልጆች ከትምህርት ገበታቸው አይገለሉ ነበር፣ ህይወታቸው ማያልፍ ነበር። ስለዚህ ለምን ከትምህርት ገበታ ውጭ ይሆናሉ በሚል ሳቢ እየደወልን እያነጋገርን
14: ከዚህ ቀደም በዞኑ በደብረ ወርቅና ፈለገ ብርሃን በተሰኙ ከተሞች ብቻ ነበር ትምህርት በተገቢው መንገድ ሲሰጥ የቆየው የሚሉት አስተያየት ሰጭም በገጠር የተቋረጠውን ትምህርት ማስቀጠል ግዴታ መሆኑን ይገልጻሉ።
16: ደብሮ ወርቅና ፈለገ ብርሃን ምትባላሉ ምስራቅ ጎጃም ያውንም ተደራሽ የሆነበት ብቻ ማለት ነበር የነበረ እና አሁን ላይ እንቅስቃሴ ተጀመረ እና አጋጣሚ እንደውም ኮሚቴ አቋቋም በመንግስት ይከሰት ያኛው ኃይል አላስከሰትም የሚል ከሆነ አላዋጣም እና ከፖለቲከኞቹ ገለልተኛ ሆነና ኮሚቴ መረጥ ወደ ገጠር ሂደው ፈቃድ እንዲጠይቁ እና አሁን እነዚያ ሰዎች ሂደት ላይ ናቸው። ይሁንታ ግዴታን መኖር አለበት።
14: በዞኑ ከዚህ በፊት በመማር ላይ የነበሩ ተማሪዎች አንዳንዶች ለፈለጉት ጎራ ተሰልፈው ታጥቀዋል፣ ሴቶች ደግሞ ተድረዋል፣ አሊያም ደግሞ ወደ አዲስ አበባ የቤት ሰራተኛ ሆነው ተጉዘዋል ይላሉ።
16: አሳዛኝ ነው። ወንዶቹ አብዛኛው ወደዚህም ወደዚያም ተቀላቅለዋል። አብዛኛው በምትለው ደረጃ የሞቱም እኛም ብዙ መረጃ አለን። ሴቶቹ ተድረዋል። አዲስ አበባ በርካታ ሴት ሂዷል። ቤት ሰራተኛነት ነው። በጣም አሳዛኝ ነው።
14: 11,000 ተማሪዎች ያቋረጡበት በደቡብ ወሎ ዞን የወግዲ ወረዳ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ማህበረሰቡን ያካተተ የቅድመ ዝግጅት ተግባር እየሰራ መሆኑን የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ጥላሁን ገረመው ይናገራሉ።
17: መማር ማስተማሩ እውነት ለመነጋገር ከእንደ ወግዲ የተጎዳ ወረዳ የለም። 11,000 የሚሆን ተማሪ ነው ያቋረጠው። ስለዚህ አብዛኛው ሰው ተፈናቃይ ነው የሚሆነው። ኢኮኖሚካሊም በጣም ችግር ነው። እያን ያዱ አካባቢ ያው ጦርነት አይደለ 3 ሰዓት ከምናምን ስናስተናግድ የከረም ነው እና መማር ማስተማሩን በኃይለኛ የጎዳው ይሄ ጦርነት ቁጥራኝ ትምህርትን የጎዳው።
14: በሰሜን ወሎ ዞንም ለተማሪዎች ከትምህርት ማቋረጥ ግጭት ብቸኛ ምክንያት ባይሆኑም የጉባ ለፍቶ ወረዳዋ ተማሪ የትና የተበለጠ ግን ሰላም በማጣቴ ወደ አረብ ሀገር ለመሄድ ትምህርቴን አቋርጫለሁ ትላለች።
18: እንኳን ትምህርት መማር ይቅርና ውጭ ራሱ ቤት አያስወጡንም። በቃ ከበር ነበረ የሚደርስብን አብሶ በሴቶች መጥፎ ነገር ነበር የሚያደርሱት። ከዛ ሁሉ ነጻ እንዲሆን ስለምፈልግ ወደ አረብ ሀገር ለመሄድ ወሰንኩ።
14: የሰሜን ወሎ ዞን ትምህርት መምሪያ ኃላፊ የሆኑት አቶ ሰጠ ታደሰም በዞኑ በተጠናቀቀው የትምህርት ዘመን ሁሉም ትምህርት ቤቶች ሳይቆራረጥ ትምህርት ማስተማራቸውን ገልጸው የአረብ ሀገር ጉዞና ግጭት ግን ለአቋራጭ ተማሪዎች መበርከት ምክንያት ነው ይላሉ።
19: 12ኛ ክፍል ሊፈተኑ 2 ቀን 3 ቀን ሲቀራቸው ለቀውም የሄዱ ተማሪዎች ገጥሞናል። የሚገርም ነገር ማለት ወደ አረብ ሀገር ማለት ነው። ጫና አለው። ስራዎች እየተሰሩ ነው። ግን አሁንም ቢሆን ሀብሩ፣ ቆቦ፣ ጉባላፍቶ አሁን ወደ ደጋውም ጭምር ተሸጋግሯል። በነገራችን እንግዲህ ትልቁ ነገር አሁን ከማህበረሰቡ ጋር ተግባብተን እየሰራን ያለነው ስራ በአጠቃላይ ጥሩ ነው።
14: አሁን ላይ በተማሪዎች ምዝገባ የቅድመ ዝግጅት ምዕራፍ ላይ በርካታ ትምህርት ቤቶች የአካባቢውን ማህበረሰብ ባሳተፈ መልኩ አቋራጭ ተማሪዎችን ለመመለስ ጥረት እያደረጉ ነው። በዚህ ጉዳይ ላይም ሀሳብ እንዲሰጡን የጠየቅናቸው የአማራ ክልል ትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን በስልክ መልእክት በዚህ ጉዳይ ላይ ሀሳብ መስጠት እንደማይፈልጉ በጽሁፍ ገልጸውልናል። ለዶይቼ ቬለ ዘገባ ኢሳያስ ገላው።
1: ቀጣዩ ዘገባ ደግሞ ወደ ድሬዳዋ ነው የሚወስደን። የድሬዳዋ አስተዳደር ካስገነባቸው 548 የጋራ መኖሪያ ቤቶች ከ300 የሚበልጡትን ገንዘብ በመቆጠብ የቤት ተጠቃሚ ለመሆን ሲጠባበቁ ለነበሩ የከተማዋ ነዋሪዎች በዕጣ አስተላልፏል። ለዓመታት ገንዘብ በመቆጠብ የቤት ባለቤት ለመሆን ሲጠባበቁ ከነበሩ በርካቶች ጥቂቶችን ብቻ ተጠቃሚ ባደረገው በዚህ ዕጣ አወጣጥ መርሃ ግብር ላይ አስተያየታቸውን ለዶይቼ ቬለ የሰጡ ነዋሪዎች ተገነባ የሚባለው ቤትና ያለው ፍላጎት የተጣጣመ አለመሆኑን በመግለጽ አስተዳደሩ አዳዲስ አማራጮችን እንዲመለከት ጠይቀዋል። የአስተዳደሩ ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ አቶ ኢማጅ አብደላ ሰፊ ሮሮ ለሚነሳበት የከተማይቱ የመኖሪያ ቤት ችግር መፍትሄ ለመስጠት የሚረዱ የቤት ግንባታዎችን በመጪው 2019 ዓ.ም የበጀት ዓመት ለማከናወን ዝግጅት መኖሩን ተናግረዋል። መሳይ ተክሉ ከድሬዳዋ ተጨማሪ ዘገባ ልኮልናል።
20: የአስተዳደሩ ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ አቶ ኢማጅ አብደላ ግንባታቸው ተጠናቆ በዕጣ ስለተላለፉት ቤቶች ማብራሪያ ሰጥተዋል።
21: አሁን ግንባታው የተጠናቀቀው ቤቶች አጠቃላይ 548 ቤቶች የያዘ ሲሆን ከዚህ ውስጥ ባለፉት ዓመታት በአስተዳደራችን በልማትና በተለያየ ምክንያት ከመኖሪያ ቤታቸውን ለተፈናቀሉት እንዲሁም በክራይ እንዲቆዩ ለተደረጉት 165 ዜጎች ቀጥታ የቤቱ ተጠቃሚ የሚሆኑ ሲሆን ቀሪው 367 ቤት ዛሬ በዕጣ ለባለደለኞች የሚተላለፍ ሲሆን 16 የሱቅ ቤቶች ደግሞ በቀጣይ በጨረታ የሚቀርቡ ይሆናሉ ማለት ነው። በአጠቃላይ 548 ቤቶች በእንደዚህ አይነት መልኩ ለተጠቃሚ የሚተላለፉ ነው የሚሆነው።
20: በዕጣ የተላለፉት ቤቶች የከተማውን የቤት ችግርን እንደማይፈቱ የጠቆሙት አቶ ኢማጅ በቀጣይ አስተዳደሩ ለችግሩ ሊከውን አቅዷቸዋል ያሏቸውን ተግባራት አስረድተዋል።
21: አሁን የቀረቡ ቤቶች የከተማውን የቤት ችግር በሙሉ የማይፈቱ መሆኑ ይታወቃል። በዚህ ምክንያት በየዓመቱ ከከተማው እድገት ጋር እያደገ የመጣውን ፍላጎት ለመፍታት በቀጣይ ዓመታት በተለያየ ስልት ሰፋፊ የቤት አማራጮች ለማቅረብ ዝግጅት እየተደረገ ይገኛል። አንደኛው አሁን ከገነባ ነው የጋራ መኖሪያ ቤቶች ላይ ባገኘነው ልምድና ትምህርት የአሁኑን ቤት ቶሎ ለተጠቃሚዎች በማስተላለፍ ቤቱን ከባንክ ጋር በማስተሳሰር ከዚህ በሚገኘው ሀብት በጣም ባጠረ ጊዜ ውስጥ ተመሳሳይ አይነት ቤቶችን በ2019 ገንብቶ ለተጠቃሚዎች ለማስተላለፍ ታቅዷል። በተጨማሪም የቤት ችግር በመንግስት አቅም ብቻ መፍታት ስለማይቻል በመንግስትና በግል አጋርነት ሰፋፊ የቤት አማራጮች እንዲቀርቡ ጥረት እየተደረገ ይገኛል። ለዚህ ተግባር ስኬትም ከወዲሁ በ2019 በጀት ዓመት ለሚገነቡ ቤቶች የሚያስፈልግ 4.5 ሄክታር መሬት ለማዘጋጀት ከሚመለከተው ባለ ድርሻ አካላት ጋር ወደ ተግባር ተገብቷል።
20: ይሁን እንጂ አስተያየታቸውን ለዶይቼ ቬለ ከሰጡ የመንግስት ሰራተኞች አንዱ የተሰራው ቤትና ቆጣቢው ተመጣጣኝ አለመሆኑን ጠቅሰው በቀጣይ ሊስተካከል ይገባል ብለዋል።
22: ተመጣጣኝ አይደለም የቆጠበውና እዛ ጋር ለዕጣ የቀረበው ቤት ተመጣጣኝ አይደለም። ባለሶስት መኝታ ቤት ከዚራ ላይ ነው አሁን የቆጠርኩት። በጣም ብዙ ሰው ነው ያለው፣ ከ200 ምናምን ሰው። ባለሶስት መኝታ ቤት ግን እየተሰራው አጠቃላይ 100 ምናምን የተሰራው። አስበው እንግዲህ ያ ባላንስ አይደለም፣ ባላንስ መሆን አለበት። መጀመሪያ የቆጠብነውም ሰዎች አላገኘንም። እንደገና በአዲስ ቁጠባ ተብሎ ደግሞ አዲስ ቁጠባ የቆጠቡትም አሉ። ስለዚህ አሁን በቀጣዩ ያው ሌሎቹ አዲስ አበባ እንደሚደረገው ሰፋ አድርጎ ቢሰራና ሁሉንም ሰው ሊያካትት የሚችል ደግሞ ምርጫ ሁሉንም ሰው ማካትት አለበት። በቃ ሁለተኛ ደግሞ ሪኳየርመንቱ ግልጽ አይደለም። አሟላ አላሟላ ምናምን የሚባለው ነገር አሁን ግልጽ አይደለም።
20: ተመሳሳይ ሀሳብ ያጋሩ ስማቸውን ያልገለጡ ሌላ አስተያየት ሰጪ በበኩላቸው ለቤት ችግሩ መቀረፍ የተለያዩ አማራጮች መታየት እንዳለባቸው ተናግረዋል።
0: እኔ ያለኝ ሐሳብ ምንድነው የከተማው አስተዳደር አሁን ላይ ያከናወነው ያለው የቤት ግንባታ ከህብረተሰቡ የቤት ግንባታ ጋር ፈጽሞ የተጣጣመ አለመሆኑን ነው እየተገነዘብን ያለነው። ምክንያቱም አብዛኛው የከተማው ነዋሪ የቤት ፍላጎት አለው፣ ግን በከተማው ላይ እየተሰራ ያለው የቤት አቅርቦት ያን ያህል ከህብረተሰቡ ፍላጎት ጋር የተጣጣመ አይደለም። አንደኛ ሁለት ከዛም በተጨማሪ የከተማ አስተዳደሩ ተጨማሪ ሌሎች ሐሳቦችን እንዳማራጭነት ከግምት ውስጥ ማስገባት መቻል አለበት። ለምሳሌ አዲስ አበባ ላይ የተካሄደ እንዳለው በማህበር ተደራጅተው መሬት ተሰጥቷቸው የአፓርትመንት አይነት ቤቶችን መገንባት እንዲችሉ የዛ አይነት አቅርቦት ቢመቻች የተሻለ የቤት ፍላጎትን ማሳካት የምንችልበት ሁኔታ ያለ መስሎ ይሰማኛል። አሁን ግን ባለው ሁኔታ ለምሳሌ ከ2010 እስካሁን ላለፉት 7-8 ዓመታት ቤት ጠብቀው እስካሁን ራሱ የተሰጡ 300 ምናምን ቤት ነው። ያ ማለት እንግዲህ ከተማው ላይ ያለው የቤት ፍላጎትና 300 ቤት ምን ያህል ከፍላጎቱ ጋር በጣም የተራራቀ መሆኑን መገንዘብ ይቻላል።
20: አስተዳደሩ ለችግሩ ሰራለው ቢልም ነዋሪው ግን ስለ ገቢራዊነቱ ያለውን ከፍተኛ ስጋት ገልጧል። ለዶቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
1: አርማጮች፣ በዚሁ ዘገባ እንግዲህ የዛሬው የዜና መጽሔት ዝግጅታችን ያበቃል። የምናስከትለው በመጪው እሁድ የሚተላለፈውን ንዋይ ባጭሩ የሚያስተዋውቀውን ቅንብር ነው። ባለፈው ሳምንት ቅዳሜ የህወሓትና የኢትዮጵያ መንግስት ወታደሮች ሸረሪና ውስጥ ውጊያ ገጥመው እንደነበር ተዘግቧል። ከቅዳሜው ውጊያ ከወራት በፊት ጀምሮ ለጦርነት የሚደረገውን ዝግጅትና አስቀዳጅ ወታደራዊ ምልመላ በመሸሽ ወደ ቆቦ ከተማ የሚገቡ ተፈናቃዮች ቁጥር እጅግ እየጨመረ ነው። ወደ ቆቦ ከሚጎርፉ ተፈናቃይ ባሻገር በኢትዮጵያ የተለያዩ አካባቢዎች የሚገኙ የሀገር ውስጥ ተፈናቃዮችም በያሉበት በአስቸጋሪ ሁኔታ ኑሮን እንደሚገፉ ይናገራሉ። የክረምቱ ብርቱ ንፋስና ዝናብ ያስከተለው ጎርፍ ወትሮም መናኛ የነበሩ መጠለያዎቻቸውን ያወደመባቸው ተፈናቃዮች ከመጠለያ ባሻገር በምግብ እርዳታ አጥቶት መቸገራቸውን በመግለጽ ያማረሩ ነው። ከተፈጥሮ አደጋው ባሻገር አሁን ደግሞ የጦርነት ነጋሪት ጉሰማ ያጠቃላይ ማህበረሰቡን ብሎም የተፈናቃዩን ህይወት እንዳያመሳቀለው በእጅጉ አስክቷል። አራት ተወያዮች የተሳተፉበት የእንወያይ መሰናዶ በሰሜን ኢትዮጵያ ግጭትና ጦርነት ሊከሰት ይችላል በሚል

0: ለዚህም ሆኖ እየደረስንላቸው አይደለም።
1: ኢንተርናሽናል ዲስፕሌስመንት ሞኒተሪንግ ሴንተር የሚባል ዓለም አቀፍ ተቋም ነው። የዩኤን አንድነት ነውና በዓለም ላይ በተለይ በውስጥ ተፈናቃዮች ቁጥር የሀገሮች ደረጃ ሳይ ኢትዮጵያ አራተኛ ደረጃ ላይ የምትገኘው።
2: የሞት ትራፊዎች ነን ብለው ነው የነገሩ ለኔ። እዚህ ዛሬ የምታዩን የሞት ትራፊዎች ነን። በተአምር ወይ በሆነ ነገር ከሞት የተረፍን ነን። የተጠቃነው በማንነታችን ነው።
0: በመንግስትም መንግስታዊ ባልሆነ ድርጅቶች ጉዳት እየቀረበላቸው ይህን እንጂ እነዚህ የተፈናቀሉ ህብረተሰብ ወደ ሀገር መጣንበት አካባቢ መመለስ አለብን በማንነታችን ይበቃል የሚል ከፍተኛ የሆነ ጥያቄዎችን እያነሱ ነው። ወደ አካባቢያቸው መመለስ ይፈልጋሉ ያሉትን ከኔ በፊት የተናገሩት ተናጋሪ ከአክብሮት ጋር እኛ የምንሰራበት ቦታ ላይ አንመለስም ነው የሚሉት።
1: ሌላውን ተው እንደ ኢትዮጵያዊ እንደ እንትን አይደለም እንደ ሰው የሚያሳዝን ሁኔታ ነው ያለው። እና ይሄ ለምንድን ነው የመጣው? ለስታ መንግስት ስራውን ባለመስራቱ ነው። ቀላል እኮ
2: ቅድም እንዳነሳናቸው ለስደት ምክንያት የሆነው ከብሔር ጋር የተገናኘ ጉዳይ ነው። የብሔር ፖለቲካና የጎሳ ፖለቲካ ያመጣብን ጣጣ ነው። ዋናው ነቀርሳው እሱ ነው።
0: ይሄኛ በፊት ለአየሮቻችን የማንሰጠው ምግብ ነው የሚሉት። በጣም የበሰበሰ የነቀዘ የተበላሸ ምግብ ነው የሚደርሳቸው።
1: አራተኛው ቅንጅት ያስፈልጋል። መንግስት አለ፣ የክልል መንግስታት አሉ፣ አለም አቀፍ ድርጅቶች አሉ። ይሄን ችግር ሁሉም በተናጥን ኢንክሉዲንግ ዳያስፖራውን ጨምሮ ማለት።
3: አድማጮች፣ ማን ተጋፍቶት ስለሺ የመራው ሙሉ ውይይት እሁድ ከዓለም ዜና ቀጥሎ ይቀርባል። እንድታዳምጡ ከወዲሁ እንጋብዛለን። ይህ ዶቼ ቬለ ዲ ደብሊው ነው። የወጣቶች የበጎ ፈቃድ አገልግሎት የቀጣዩ ሳምንታዊው ከወጣቶች ዓለም ዝግጅት ትኩረት ነው። በሸዋንግዛው ወጋየው የተሰናዳው ሙሉ ዘገባ ቀጥሎ ይቀርባል።
4: የወጣቶች ዓለም።
5: ወጣት ታምሩ ታደለ በክረምት የበጎ ፍቃድ አገልግሎት ሲሳተፍ ያሁኑ ለአምስተኛ ጊዜው ነው። የከፍተኛ ትምህርት ተማሪ ያለ የጀመረው የበጎ ፍቃድ አገልግሎት ትምህርቱን ካጠናቀቀ በኋላ መቀጠሉን የሚናገረው ታምሩ ዘንድሮም በሲዳማ ክልል በትውልድ ግንባታ የበጎ ፍቃድ አገልግሎት እየተሳተፈ ይገኛል።
6: ከዚህ በፊት ብዙ ቦታ ተሳትፌ ያለው ተማሪ ያለው ከዩኒቨርሲቲ ስንመጣ ብዙ ጊዜ ልጆችን በማስተማር ጽዳት በመስራት የአረጋውያን ቤቶችን በመስራት ከዚህ በፊት ሰርተናል። አሁን ግን ወሰን ተሻጋሪ በጎ ስራ እየሰራን ነው እና በየሄድንበት ክልል በበጎ ስራ የታቀዱ እንትኖች አሉ፣ እቅዶች አሉ። ችግኝ በመትከል ደም በመስጠት ትውልድ ግንባታ ላይ በመስራት እና እዚህ በአጋጣሚ የመጣ ነው ከሁሉም ክልል ነው እና ክልል ከመጡ ልጆች ጋር በሄድንበት ሁሉ ክልል ልጆቹን ወጣቶችን በማሳተፍ ትውልድ ግንባታ ላይ እየሰራን ነው።
5: በኢትዮጵያ የተለያዩ ዘርፎች በሚደረጉ ማህበራዊ ተሳትፎዎች የወንዶች ድርሻ ጎልቶ የሚስተዋልበት አጋጣሚ የበዛ ነው። በዘንድሮው የበጎ ፍቃድ አገልግሎት ከተሳተፉት ወጣቶች መካከል ግማሽ ያሉ ሴቶች ናቸው። ከተለያዩ ክልሎች ተውጣጥተው በሐዋሳ የተሰባሰቡት ወጣቶች የበጎ ፍቃድ አገልግሎት ያለውን ጠቀሜታ ይናገራሉ።
7: ስሜ ጸጋ እውነት እባላለሁ። የመጣሁት ከአማራ ክልል ከባህር ዳር ነው የመጣሁት። ወጣቶችን ከሱስ ይታደጋል። ቤት ማደስ፣ አረጋውያን መጠየቅ፣ ጎዳና ላይ ያሉትን ምገባ፣ የጎዳና ላይ ምገባ፣ እያንዳንዱ ነገሮችን በቃ ማለት ሁሉም ሳይሰስት ነው በጎ አድራጎት የሚያደርገው ብዙ ጊዜ ማለት ነው። እና እዚህ ጋር በጣም ምን አይነት ትምህርት ወስዳለው መሰለ፣ አንድነትን፣ ትንሿ ኢትዮጵያነትን ይፈጥራል። በስብስብነታችን ደስ ይላል በጣም።
8: ቃል ኪዳን ብርሃኑ እባላለሁ። እዚሁ ከሐዋሳ እዚሁ ስልጠና ላይ ተሳታፊ ሆኜ የመጣሁት። ይህ 15ኛ ዙር የበጎ ፍቃድ አገልግሎት እየተከናወነ ነው የሚገኘው። ከዚህ በፊት እንግዲህ በተለያዩ የበጎ ፍቃድ አገልግሎት ስራዎች ላይ ተሳትፌ አውቃለሁኝ። እነዛም እንደ ኤክስፒሪየንስ ሆኖ ታይተውልኝ ነው ዛሬ ላይ መሳተፍ የበቃሁት። በጣም ብዙ የልምድ ልውውጦችን እያደረግን እንገኛለን። ከአራቱም አቅጣጫ የመጡ ብዙ ተሳታፊዎች እንደመኖራቸው መጠን ኔትወርኪንጋችንን በደንብ እያሰፋልን ነው። እርስ በእርስ ያለንንም ግንኙነት በደንብ እያጠናከረልን ይገኛል። ከዚህ ቀጥለንም የተለያዩ አገልግሎቶችን ለማህበረሰባችን ከዚህ ወጥተን ለማከናወን እንተጋለን ማለት ነው።
5: የሴቶች ማህበራዊ ጉዳይ ሚኒስቴር ከአጋር አካላት ጋር በመቀናጀት ያዘጋጀው የወሰን ተሻጋሪ ወጣቶች የበጎ ፍቃድ አገልግሎት በየዓመቱ በክረምት ወራት የሚካሄድ አገር አቀፍ ክንውን ነው። ለአምስተኛ ጊዜ የሚካሄደው ይህ አገልግሎት የክረምትና መደበኛ የበጎ ፍቃድ አገልግሎት በሚል በሁለት መርሃ ግብሮች የተከፈለ ነው። በመርሃ ግብሩ በአገር አቀፍ ደረጃ ከ25 ሚሊዮን በላይ ወጣቶች እንደሚሳተፉ የሴቶችና ማህበራዊ ጉዳይ ሚኒስቴር የወሰን ተሻጋሪ የክረምት የበጎ ፍቃድ አገልግሎት አስተባባሪ አቶ ብርሃኑ አበጋዝ ገልጸዋል።
9: በዘንድሮ የ2018 ዓመተ ምህረት የመደበኛ ፕሮግራም ስናይ እንደ ፌዴራል ሚኒስትር መስሪያ ቤት እኛ ያቀርነው ከ25 ሚሊዮን በላይ ወጣቶችን ለማሳተፍ ነው። በዚህም 25 ሚሊዮን ወጣቶችን

0: አጥፈን ወደ 53 ሚሊዮን የሚጠጋ የህብረተሰብ ክፍሎችን ተጠቃሚ ለማድረግ በቀደረጃ ይዘናል። ከዛም በተረፈ ደግሞ ወደ 61 ቢሊዮን የሚጠጋ በጀት ለማደን በቀድ ይዘናል። ማለትም በመንግስትና በማህበረሰብ የወጣውን በጀት ለማደን ያው ቀድ በደረጃ ይዘይዞ እየተሰራ ይገኛል። በቀደረጃ ያስቀመጥናቸው 14 የስምሪት መስኮች አሉ። አንደኛ አረንጓዴ አሻራ የጂንግ ተከላ ፕሮግራም አለ። ደም ልገሳ አለ። ማጠናከሪያ ትምህርት አለ። ቱርድ ግንባታ አለ። ሌላው ይሄ ጸረ አደንዛዥ እጾች በዛ ዙሪያ የሚሰሩ አለ። የመንገድ ላይ ትራፊክ ደህንነቶች አገልግሎቶች አሉ። በእነዚህ ስራዎች ላይ ነው ተመርኩዞ የዛን የሚያክል አማውንት ኦፍ መኒ ሴቭ ለማድረግ ተመክሮ ማለት ነው።
1: አቶ ደስታ ለገሰ የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ናቸው። ወጣቶች በክረምት የበጎ ፍቃድ አገልግሎት መሳተፋቸው ሰፊ ጠቀሜታ እንዳለው የሚናገሩት አቶ ደስታም አገልግሎቱ በተለይ ወጣቶች በጎነት በክልልና በወሰን የሚገደብ አለመሆኑን እንዲማሩበት እያደረገ ይገኛል ይላሉ።
2: በጎነት በክልል ወይም በወሰን የሚገደብ ሆኖ ሳይሆን ወሰን እንደለለው ድንበር እንደለለው ድንበር ተሻግረው ሄደው ወሰን ተሻግረው ሄደው መስራት እንዳለባቸውና አሁን እዚህ የምታዩቸው ደም እየለገሱ ያሉ ወጣቶች እዚህ ያሉ ወንድም እህቶች ላይኖራቸው ይችላሉ። ደማቸው ግን ለማን እንደሚሰጥ አያውቁም። ግን ደሜ ለሰው ሄደው ነፍስ የሚያተርፍ ከሆነ ለሰው ለሌላ ሰው የሚበቃ ከሆነ የሚሆን ከሆነ ለምን አልለግስም ብሎ በሰፊ ደም እየለገሱ ነው ያሉት። ጠዋት ትልቅ የጽዳት ዘመቻ አካሂደናል። ይህን ጽዳት ዘመቻውን ዛሬ ደም ለገሳውን ካካሄድን በኋላ ተግባራቱ የሚቀጥሉ ነው የሚሆኑት። አላማውን እያሳኩ እንደሆነ እዚህ ካሉ ወጣቶች ጋር የትስስሩ እየተጠናከረ እንደሆነ እዚህ ሲመጡ እነሱ ሲመጡ እዚህ ያሉ ህጻናቶች ይዘጋጃሉ፣ ወጣቶች ይዘጋጃሉ። በሚገባ አላማውን አንድነትን፣ ወንድማማችነትን፣ የወጣቶች ኔትወርክ የሚባለውን እያጠናከሩ እርስ በራስ እየተዋወቁ የሚሄዱበት ስራ እየሰሩ ነው ያሉት።
1: የሴቶችና የማህበራዊ ጉዳይ ሚኒስቴር ካዘጋጀው የክረምት የወጣቶች የበጎ ፍቃድ አገልግሎት ጎን ለጎን የመደበኛ በጎ ፍቃድ አገልግሎት ዝግጅት እየተካሄደ ይገኛል። በሰላም ሚኒስቴር ስር የሚካሄደው መደበኛ የበጎ ፍቃድ አገልግሎት በአገር አቀፍ ደረጃ ከ1000 በላይ ወጣቶች እየተሳተፉ ይገኛሉ። ወጣቶቹ አሁን ላይ በሐዋሳ ከተማ የአንድ ወር ስልጠና እየወሰዱ ይገኛሉ። ስልጠናቸውን ካጠናቀቁ በኋላ ለ6 ወራት ማህበረሰቡን በተለያዩ ዘርፎች እንደሚያገለግሉ በሰላም ሚኒስቴር የወጣቶች በጎ ፍቃድ አገልግሎት አስተባባሪ አበባ ተገኝ ገልጸዋል።
3: እነዚህ ልጆች በማያውቁት ቦታ ነው የሚሄዱት። ኦሮሚያ ከሆነ ወደ ደቡብ፣ ደቡብ ከሆነ ወደ አማራ፣ ወደ ሌላ ነው የሚሄዱት እና እነዚህ ልጆች የሚጠበቅባቸው ብዙ ስራ አለ። ምክንያቱም እዚህ ስልጠና ራሳቸውን ገንብተው አቅማቸውን አጎልብተው ይጠቅመኛል የሚለውን ይሄ ስልጠና በደንብ ጨብጠው ነው የሚወጡና ከዛ ባሻገር ደግሞ ህብረተሰቡን በበጎነት ማገልገል አለባቸው። ምንም የሚከፍያ የላቸውም። ያው በነጻ ነው ማለት ነው የሚያገለግሉት እና በየሙያ ዘርፋቸው ነው ሂደው የሚሰማሩት። ጤና ካለ ጤናን ያገለግላል። መምህር ከሆነ በመምህርነቱ ያገለግላል። ቢሮም ከሆነ በቢሮነቱ ያገለግላል። ሁሉም በየተሰማሩበት ማህበረሰቡን በተለያየ ሙያ ዘርፍ የማገልገል ነው። ሌላም ደግሞ የበጎ ስራ የሚሰሩበት ሂደት ነው እና ጥሩ ነው። ከዚያ አንድ ወር ይቆያሉ። ሲሰማሩ ደግሞ ከህብረተሰቡ 6 ወር ይቆያሉ። ስለዚህ አሁን እነዚህ ልጆች ከሁሉም ሀገሪቱ ክልል ሲመጡ ወንድማማች አንድ አይነት አስተሳሰብ ይዘው ከዚህ ወንድም እህት ተባብለው ባህልን ወግን እርስ በርሳቸው ባህላቸውን ወጋቸውን የመቀያየር ልምዳቸውን ለአንዱ ወደ አንዱ የማስተላለፍ ማለት ነው። አሁን ብዙ ባህል ወግ አለ አይደል? የአማራ ክልል ወግ ለኦሮሚያ፣ ኦሮሚያ ደግሞ ለሌላው ለደቡብ ያለውን ባህላዊ እንትን የባህል ልውውጥ መደማድረግ እርስ በርሳቸው ምንድን ነው ብለው አመለካከታቸውን የተዛባውን አመለካከት መተው ጥሩ አመለካከት ይዘው ወጣቶች ናቸው እና ከነሱ ትልቅ ስራ ይጠበቃል ማለት ነው።
1: በበጎ ፍቃድ አገልግሎት እየተሳተፉ የሚገኙ ወጣቶች ከተለያዩ ማህበራዊ ዳራ የመጡ ናቸው። አገልግሎቱ ለማህበረሰቡ ከሚያስገኘው ፋይዳ በተጨማሪ እርስ በርስ ለመተዋወቅ እንደሚያስችል ከአገልግሎቱ ተሳታፊዎች አንዷ ወጣት ቃል ኪዳን ብርሃኑ ትናገራለች።
4: አገልግሎቶችን እናከናውናለን። ለአብነትም ያክል የተማሪዎችን የክረምት ትምህርት ድጋፍ እናደርግ ነበረ። የትራፊክ ደህንነት ማስጠበቅን፣ ደም ልገሳ፣ የተለያዩ በርካታ ችግኝ ተከላውንም አካቶ በርካታ አገልግሎቶችን ያደረገን የተንቀሳቀሰን ለማህበረሰባችን ድጋፍና አገልግሎት እየሰጠን ነው ለዚህ የደረስነውና በመቀጠልም እንግዲህ በርካታ ስራዎችን እናከናውናለን። ይሄ እንደ ማነቃቂያም አቅም መስጫም ነው የሚሆነንና ሁላችንም ከተለያየ አካባቢ እንደመምጣታችን መጠን የተለያየ ባህል ቋንቋ የተለያየ አይነት ማንነት ነው ያለንና ይሄንን እርስ በርስ ሼር እንደራረጋለን። አንደኛው የሚያቀውን አንደኛው ከማያቀው ጋር ራሱ የሚያስተሳስረንን የሚያጎለብትበት አንዱ መድረክ እንደመሆኑ መጠን ሌሎች አካባቢዎችም ተዘዋውረን የዛን አካባቢ የማህበረሰቡን ባህል አናኗን ሁኔታ ተቀብለን የተለያዩ ስራዎችን ለማከናወን እንግዲህ ዝግጁ ሆነን ተነስተናል። እዚህም በሐዋሳ ከተማ መጥተው እኔ የሐዋሳ ከተማ ነዋሪ እንደመሆነ ይመጣል ያለንን በስርዓት ተቀብለን ያስተናግድናቸው እንገኛለን ማለት ነው።
1: የበጎ ፍቃድ አገልግሎት እንደ የህብረተሰቡ የድገት ደረጃና አካባቢያዊ ሁኔታ ሊለያይ ይችላል። አገልግሎቱ እድሜ፣ ጾታ፣ ማህበራዊ ደረጃና መልካ ምድራዊ ወሰን ሳይገድበው የሰባይ መርህን ብቻ መሰረት በማድረግ የሚከናወን ተግባር መሆኑን የተባበሩት መንግስታት ድርጅት ያስቀመጠው የበጎ ፍቃድ አገልግሎት ብያኔ ገልጻል። አገልግሎቱ ወጣቱ የማህበረሰቡ መልካም ሴቶችን ለመቅሰም እንደሚያስችለው በሰላም ሚኒስቴር በወላይታ ዞን የበጎ ፍቃድ አገልግሎት አስተባባሪ ተማር ታዬ ተናገረ።
5: ጥቅሙ ደግሞ ከምንም በላይ የማያቁትን ወይም ደግሞ በመስማት ብቻ የሚያቁትን ግን ማህበረሰብ ጋር ሲመጡ የቀሩ ልጆች በትምህርትም በተለይ ደግሞ ግራጁዌት አድርገው በተማሩት ሙያ ደግሞ ያገለግላሉ። ምደባ ከወሰዱ በኋላ ትምህርቱም ይደረገው ደግሞ ምንድነው ወደ መጡበት አይመለሱም። ለስድስት ወር አገልግሎት ይሰጣሉ፣ ማህበረሰብ ያገለግላሉ፣ የተለያዩ ገዛዎችን ያደርጋሉ ማለት ነው። ጥቅሙ ደግሞ የተሻለ የሚሆነው ምንድነው ካሉበት አካባቢ ወጥተው ሲያዩ ፋሽናቸው ወይም ደግሞ ተሰጧቸውን ያገኙታል ማለት ነው። በየዙሮቹ ደግሞ የዩኒቨርሲቲዎች አካታችነት መኖሩ ጥቅሙ የተሻለ ነው። ውጤታማም ደግሞ ነው ብዬ ማስበው አካል ጉዳተኞችን የመርዳት በተለይ አሁን መንግስት ባቀረበው መሰረት ደግሞ የዚህ የቤት ግንባታ አጋዥ የሌላቸው ሰዎችን ማገዝ ምንም አይነት በጎ ስራ ማለት ከራሳቸው ተነሳሽነት እንደሆነ አምነው የሚሰሩ ወጣቶች ስለሆኑ ከቤትም ሲወጡ ያንን ነገር ለማድረግ ስለመጡት ያለ ትዛዝ የራሳቸውን ሳትስፋክሽን ለማግኘት የሚሰሩ በመሆናቸው ውጤት አግኝተናል ብዬ አስባለሁ።
1: የበጎ ፍቃድ አገልግሎት ወጣቶች በኢኮኖሚ፣ በማህበራዊ፣ በፖለቲካዊ፣ በባህላዊና በአካባቢ ጥበቃ እንቅስቃሴዎች ላይ በንቃት እንዲሳተፉ የሚያስችል ወሳኝ መመሪያ ነው። የበጎ ፍቃድ አገልግሎት ባህል እየዳበረ እንዲሄድ በአገልግሎቱ ለሚሳተፉ ወጣቶች እውቅናን መስጠት የግድ ይላል። በዚህ ረገድ የተጀመሩ ስራዎች መኖራቸውን በሰላም ሚኒስቴር በወላይታ ዞን የበጎ ፍቃድ አገልግሎት አስተባባሪ ተማር ታዬ ገልጻለች።
5: ለየት የሚያደርገው ወይም ደግሞ ተጠቃሚነት አለው ብዬ በማህበር ወደ 60 ሺህ የሚሆኑ የዚህ የበጎ ፍቃድ አገልግሎትን የወሰዱ ወጣቶችን እንደ ማህበር እንዲደራጁ ማህበር ተቋቁሟል። የሱም ማህበር ስም ያው ኢትዮ ምክንያታዊ በጎ ፍቃድ ማህበር ነው የሚባለው። ይሄ ማለት ልጆቹ ተበታት ነው እንዳይቀሩ ወደ ስራ ዓለም የገቡም ከአካባቢ አካባቢም ዝውውር ያደረጉ ቢሆኑም እንኳን በዚህ በበጎ ፍቃድ ስም ራሳቸው እንዲያስቀጥሉ ያው ወጣቶችን እየተኩ ይሄዳሉ። እድሜም እየጨመረ ሲሄድ እየተተኩ ሲሄዱ ማህበሩ እንደ ማህበር ታሪክ ሆኖ እንዲቀር እየተሰራ ነው የሚገኘው በራሳችን ከሰላም ሚኒስቴር ጎን ለጎን ማለት ነው። ከዛ ባለፈ ትልቅ ጥቅም አለ ወይም ደግሞ ጥሩ ነው ብዬ ማስበው ምንድነው ይሄ ስራ በጎ ፍቃድ በአካባቢው ተለምዷል እና እንደውም ለቀጣይ ብዬ እኔ እንደራሴ ማስበው አንዳንድ ቦታ ላይ የምሰማው ቅጥር ራሱ ሲዘጋጅ የበጎ ፍቃድ ወረቀት ያላቸው ልጆችን ወይም ሰርቲፊኬት የተሰጣቸውን ልጆች ማገዝ ወይም ደግሞ ቅድሚያ ይሰጣቸዋል ማለት ነው። ምክንያቱም በክፍያ ወይም በደሞዝ የሚሰራ ወጣትና በነጻ ያገለገለ ወጣት ልዩነት አለው። ስለዚህ ለሚቀጥሯቸው ሲቪል ሰርቫንት ራሱ አድቫንቴጅ አለው በጎ ፍቃድ። ስለዚህ ይሄ ራሱ እንደ አንድ ቻንስ ነውና በጎ ፍቃድ የሰራ በዚህ ያገለገለ የሚሉ ማስታወቂያዎችንም በማየታችን በጣም ደስተኞች ነን። ይሄ ራሱ አንድ ውጤት ነው፣ በማህበረሰቡ በመንግስት ደረጃም ተለምዷል ማለት ነው።
1: አድማጮቻችን፣ በወጣቶች የበጎ ፍቃድ አገልግሎት ላይ ያተኮረው የዛሬው ከወጣቶች ዓለም ዝግጅታችን በዚሁ አብቅቷል። ዘገባውን አዘጋጅቼ ያቀረብኩላችሁ ሸዋንግዛው ወጋየሁ ነኝ። ጤና ይስጥልኝ።
6: ይህ ዶች ቨለ ዲደብሊው ነው። አድማጮች፣ ጠቅላላው ስርጭታችን ሊያበቃ ጥቂት ደቂቃዎች ይቀራሉ። ከመሰነባበታችን በፊት እንሆ አርስተ ዜናው። የኢትዮጵያ መንግስት ሀገርና ህዝብ ጎድተዋል፣ ገንዘብ አጭበርብረዋል፣ በሙስና ተዘፍቀዋል ያላቸውን ከፍተኛ ባለስልጣናቱን ማሰሩን አስታወቀ። የመንግስት ኮሙኒኬሽን አገልግሎት እንዳለው መንግስት የግለሰቦችን ገንዘብ ያጭበረበሩ፣ ገንዘብ በጥቁር ገበያ የመነዘሩ፣ ሸቀጦችን ያከማቹ፣ ያቀቡና የወርቅ ማዕድን በህገወጥ መንገድ ወደ ውጭ ይላኩ ያላቸውን ተጠርጣሪዎች ማሰሩ፣ መጋዘንና ተቋማትን መዝጋትና ማሸጉን አስታውቋል። የዩጋንዳ ጦር የጋዛን ሰላም ለማስከበር ይሰፍራል ለተባለው ዓለም አቀፍ ሰራዊት ወታደሮች እንዲያዋጣ የሀገሪቱ ምክር ቤት ወሰነ። የጋዛን ሰላም ያስከብራል ለተባለው ዓለም አቀፍ ሰራዊት የሚሰፍርበት ጊዜ በውል አይታወቅም። እስካሁን ግን ከዩጋንዳ ጋር አራት ሀገራት ወታደሮች ለማዋጣት ፈቅደዋል። ሳውዲ አረቢያ፣ ቱርክና ፓኪስታን የጦር ቃል ኪዳን ስምምነት ተፈራረሙ። የሶስቱ ሀገራት መሪዎች ዛሬ መካ ሳውዲ አረቢያ ውስጥ በተፈራረሙት ስምምነት መሰረት አንዱ ሀገር ከተጠቃ ሶስቱም እንደተጠቁ ይቆጠራል። ስምምነቱ የአካባቢው ወታደራዊ ፍጥጫና ውጥረት ማየሉን የሚያረጋግጥ ነው ተብሏል። አድማጮች፣ አርስተ ዜናውን ነበር ያሰማኋችሁ። የዛሬው ስርጭታችን እንግዲህ ወደ ማብቃቱ ተቃርቧል። ዶቼ ቬለ ነገ በተመሳሳይ ሰዓት በሌሎች ዝግጅቶች ይጠብቃችኋል። ደህና ደሩ።